0: ھايات قاتارلىق كۆپ خىل شەكىللەر ئارقىلىق شىنجاڭ تۇپرىقىنىڭ جۇشقۇن ھاياتى كۈچى ۋە ھەر مىللەت ئاممىسىنىڭ بەختلىك تۇرمۇشى نامايان قىلىنىدۇ. كېچىلىكنىڭ ئىجرائىيە رېژىسسورى رىزۋانگۈل ئىبراھىم كېچىلىكنىڭ قۇربان ھېيت مەزگىلىدە تاماشىبىنلار بىلەن يۈز كۆرۈشىدىغانلىقىنى تونۇشتۇرۇپ مۇنداق دېدى. بۇ كېچىلىكتە ھەر قايسى مىللەتلەرنىڭ ئىتتىپاقلىقى، ئىناقلىقىنى نامايان قىلىنىدۇ. ھەر قايسى رايونلار، ئۆلكىلەردىن غەيرىي ماددىي مەدەنىيەت مىراسلىرى ۋارىسلىرى، ئارتىسلار ۋە سەنئەتكارلارنى تەكلىپ قىلدۇق. ئۇلار ئەڭ ياخشى نومۇرلارنى ھەر مىللەت خەلققە تەقدىم قىلىپ، ھەر مىللەت خەلقىنىڭ بەختلىك تۇرمۇشىنى نامايان قىلىدۇ. كېچىلىكتە ھەم كلاسسىك ناخشا ئۇسسۇللار، ھەم كۆرۈنۈشلۈك شېئىرىي دراما، ئىجادىي ناخشا قاتارلىق نومۇرلار بولۇپ، غەيرىي ماددىي مەدەنىيەت مىراسلىرى ۋارىسلىرى ياش ئارتىسلار بىلەن بىر سەھنىدە نومۇر ئورۇنلاپ، سەنئەت تىلى ئارقىلىق شىنجاڭدىكى ھەر مىللەت خەلقنىڭ ئىتتىپاقلىشىپ جاسارەت بىلەن ئالغا ئىلگىرىلەشتىكى قەلب ساداسىنى يەتكۈزىدۇ. شىنجاڭ سەنئەت ئورنى ناخشا ئۇسسۇل ئۆمىكىنىڭ بىرىنچى دەرىجىلىك ئارتىسى ئامانگۈل سىدىق مۇنداق دېدى. بۇ قېتىمقى كېچىلىكتە ناخشا ئۇسسۇل ئورۇنلاش شەكلىدە سەھنىگە چىقىپ مۇنەۋۋەر ساياھەت قىز يېتەكچىسىنىڭ رولىنى ئالدىم. بۇ ماڭا نىسبەتەن بىر قېتىملىق ناھايىتى يېڭى ھەم ناھايىتى ئەھمىيەتلىك سىناق. مەن ناخشا ساداسى ۋە ئورۇنلاش سەنئىتى ئارقىلىق شىنجاڭنىڭ گۈزەل مەنزىرىسى، يەنە ھەر مىللەت ئاممىنىڭ خاتىرجەم ياشاۋاتقان، خۇشال خۇرام ئىشلەۋاتقان بەختىيار قىياپىتىنى جانلىق نامايان قىلىش، ئەدەبىيات سەنئىتىنىڭ كۈچى ئارقىلىق شىنجاڭ ھېكايىسىنى ياخشى سۆزلەشنى ئۈمىد قىلىمەن. شىنجاڭ سەنئەت ئورنى مۇقام سەنئەت ئۆمىكىنىڭ ئارتىسى جا چيەنچيەن مۇنداق دېدى. پۈتۈن كېچىلىكنىڭ باش تېمىسى ناھايىتى روشەن. كۆپچىلىكنىڭ بۇ كېچىلىك ئارقىلىق گۈزەل شىنجاڭنىڭ گۈزەللىكىنى، شىنجاڭ خەلقىنىڭ قىزغىنلىقى، خۇشخۇيلۇقىنى ھېس قىلىشىنى ئۈمىد قىلىمىز.
1: شىنجاڭ ياخشى جاي. Stansımız xəbəri. Hazır Abdonum rayonuki Mənzir rayonları, Mənzir nöqtələrində səyahətçilər nəhayəti çox olğaçqa, cayla mədəniyyət səyahət fəaliyyətlərini üzlüksüz beyitib, cay-caylardan gələn səyahətçiləri texmi xoşal oynaş imkaniyyətinə ega qıldı. 2026-cı illik Şinjan Bağraş Gülü, Şihay, Longma mədəniyyət səyahət fəaliyyəti və ətiyazlıq at bəygisi yığında başlandı. Мәмлекетнің арқайсы жайлардың келіп бәйгеге қатнашқан 110 нәчі чәбәндаз бір мәйданды мағарет көрістіп, от жаптырып чемпионлықны талашты. Сүрәт чәкленмейдіған 2000 метрлық мұсабықының башлыныш бұйрық тапанысы етіліші білән чәбәндазла қамчыларыны ойнатып, батырлық білән үстілік талашты. Мұсабықығы қатнашқан Майыр Абдрахман Осман мұндақ деді. Ат минишни 7 яшымда башлаган. Азыр 15 яшка кирдим. Атны бек яхшы көрмөн. Бултур Багыш наагезде уда 3 кытым чемпион болдум. Бу кытымны яхшы натыйжеге эришишни үмүт кылмын. Леонинлык саяатчы Фэнли Ю мындай деди. Нах майдан кайфияты жидди һәм хаяҗанга толды. Ат чапканыки көрүнүш интайн әйбәтлеккен. Бизге нисбәттән интайн унтылгысыз тәсират болды. Hazır, Narat Mənzi rayonu bir yıl içindeki en güzel mezgilini kütüb aldı. Tağ cılgızda porekləb eçilgan yavı güllərlə yap yeşil otlaq, yıraqdaki abbaq karlıq tağ bir-bir göğsün qoşub, xuddi güzel göğüm rəsimgi oxşab qalqan idi. Bu mənzirə, nurğun sayacını bu yer gelib mənziri tamaşa qılış, səyli qılış, sürətki tartıb daqa qılışqı cəlib qaldı. Mənzir rayonu səyahətçilərinin təsiratını beyitiş üçün Narat yaylıqıdaki Tianmo Taydə qoyuq xalq örüb adeti sihri küçüğü tolğan toy mürasimi nomorlarını körüstüb, cay-caylardın gəlgən səyahətçilərə xalq örüb adeti mədəniyyətini çökmü şəkildə his qıldırdı. Ceylilik səyahətçi Şi Çonşu mındaq dedi. Narat yaylıqığı tonji kelişim, mənzirsi bək güzel, yeri bək kənkən. Qazaq milletinin toy mürasimini görüb, naidi qızqarlıq es qıldım. Əmmeylənin Şinjan kilib, vədinimizin güzel tağ dəryalarını körüb yekişini ümit qılımən. Qashqar Konu şəhər nağı kəsirki, Cungu Şinjan milli çalğu kəndidə, önərbəllə qeytirqinib çalğu yasaba tatdi. 27 çoğun turdiki 50 nəçqil ən-ənvi çalğu közünü qamaşdıratdi. Hər günü belgilengen vaqtda körüstüldüğən mekman kütüş naqşı usulü və xalq örüb adeti körgi cay-caylardın gəlgən sayahatçilərinin təsiratını beyitdi. Sıcallik sayahatçı Şı Xongyu mındaq dedi. Şinjan